የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

0: ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የአርብ ሚያዝያ 30 2018 ዓ.ም ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጽሞ በማይክደን በኢየሱስ ክርስቶስ ዘወትር እመኑ ሲሉ ማሳሰባቸውን በቀዳሚው ዜናችን እናስደምጣችኋለን። በኢየሩሳሌም ለ70 ዓመታት ያህል ለዕብራይስጥ ቋንቋ ተናጋሪ ካቶሊኮች ሐዋርያዊ አገልግሎት መሰጠቱን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጽሞ በማይክደን በኢየሱስ ክርስቶስ ዘወትር እመኑ ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በደቡባዊ የጣሊያን ከተማ ፖምፔይ በሚያደርጉት ሐዋርያዊ ጉብኝታቸው መጀመሪያ ላይ እርዳታ ለሚያስፈልጋቸው ድጋፍ ከሚያደርጉ የበጎ አድራጎት ድርጅቶች አባላት ጋር ተገናኝተዋል። ለድርጅቶቹ አባላት ባስተላለፉት መልእክት ዘወትር በኢየሱስ ክርስቶስ እንዲታመኑና ቃሉም ለተግባራቸው ብርታትን የሚሰጥ እንዲሆናቸው እንዲሁም ከኢየሱስ ክርስቶስ ቃልና ምሳሌ በሚገኝ ደስታ እየተመሩ ለሰው ሁሉ ይህንን እንዲያውጁ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ያሳሰቡት አርብ ሚያዝያ 30 2018 ዓ.ም የፖምፔይ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ የበጎ አድራጎት ድርጅትን በጎበኙበት ወቅት ሲሆን ይህም ለሐዋርያዊ መንበር በተመረጡበት የመጀመሪያ ዓመት ወደ ፖምፔይ ከዚያም ወደ ኔፕልስ ባደረጉት ሐዋርያዊ ጉብኝት ወቅት እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የድርጅቱ በጎ ፈቃደኞችን ለልግስናቸውና ለእምነታቸው ምስጋናን በማቅረብ ይህን ሐዋርያዊ ጉብኝት የጀመሩት ባለፈው ዓመት ቅድስናውን ባወጁት የባርቶሎሎንጎ ፈለግ በመከተል መሆኑ እጅግ እንዳስደሰታቸው አስረድተው የመቁጠሪያ እመቤታችንና ቅዱስ ባርቶሎ በሁሉም የዕድሜ ክልልና የኑሮ ደረጃ ላይ የሚገኙትን ወደ ሰላምና ወደ ስምምነት የሚመራ አንድ የፍቅር ምንጭ ስር የሚሰበሰቡበት ይህ ስፍራ የጸጋ ስፍራ ነው ሲሉ ጠርተውታል። ቅዱስ ባርቶሎሎንጎ የፖምፔይ ሸለቆን ልብን የሚያሞቅ የፍቅር የእምነትና የልግስና ድል ብሎት እንደሚጠራው ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነታው አሁንም ሕያውና የሚታይ መሆኑን ተናግረው የቤተ መቅደሱ በጎ አድራጎት ሥራዎች የኢየሱስ ክርስቶስን የትንሣኤ ኃይል በየቀኑ የሚለማመዱበት ልብን በፍቅር ወደ ወንጌል ሕይወት የሚመልስ ነው ብለው የበጎ አድራጎት ቤተ መቅደስና የእምነት ቤተ መቅደስ እርስ በርስ የሚደጋገፉ ናቸው ሲሉ በማስረዳት ጸሎት ሰዎችን በእንግድነት መቀበልን፣ ማፍቀርን፣ ማገልገልንና ለጋስ መሆንን እንደሚያበለጽግ ተናግረው ፍቅር ከእያንዳንዱ ጥረትና ግምት በላይ የሚሄዱ ተአምራትን ሊያከናውን እንደሚችል ገልጸዋል። ቅዱስ ባርቶሎ ለመጀመሪያ ጊዜ ወደ ፖምፔይ ሸለቆ ሲደርስ በታላቅ ድህነት የተጠቃች ምድር ማግኘቱን ለቤተ መቅደሱ የበጎ አድራጎት ድርጅት ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጥቂት ድሃ ገበሬዎች ብቻ በሚኖሩበት በወባ በሽታና በወንበዴዎች በሚሰቃዩበት ቦታ እንኳን ቅዱስ ባርቶሎ ሎንጎ በሁሉም ሰው ላይ የኢየሱስ ክርስቶስን ፊት ማየት እንደቻለ ተናግረው በቅዱስ ባርቶሎ ርኅራኄ ምክንያት የእግዚአብሔርን ልብ ለአዋቂዎችም ሆነ ለልጆች በተለይም ወላጅ ለሌላቸው ልጆች እና ለእስረኞች መገለጡን አስታውሰዋል። ይህ ቦታ ለክርስቲያናዊ አምልኮና በዓለም ዙሪያ የሚገኙ ሰዎች ለእመቤታችን ቅድስት ድንግል ማርያም ክብር የሚሰጡበት የክርስትና ሕይወት ማዕከል ሆኖ መቀጠሉን ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎት የሁሉ ነገር መሠረት እንደሆነና በተለይም የመቁጠሪያ ጸሎት ሌላውን ነገር በሙሉ እንዲቻል የሚያደርግ የተደበቀ ኃይል ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በሙሉ ይህንን ጥንታዊና ውብ የሆነውን መንፈሳዊ አምልኮ ሕያው በማድረግ ወደ ሌሎች ስፍራዎችም እንዲያሰራጩት አሳስበው የኢየሱስ ክርስቶስን ምስጢራዊ ሕይወት በእመቤታችን ቅድስት ድንግል ማርያም ቀላልና እናታዊ ዐይኖች ማሰላሰል እንደሚገባ በማሳሰብ ኢየሱስ ክርስቶስ ያከናወናቸው ነገሮች ልብን ዘልቀው በመግባት ሕይወትን ይለውጣል ሲሉ አስረድተዋል። በዚህ መሰረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሕይወት እቅድ ትኩረት በመስጠት ከእግዚአብሔር በሚመጣ ብርሃን ግልጽና ትሑት የጸሎት ሰዎች እንዲሆኑ በቃላቸውና በድርጊታቸው ቅዱስ ባርቶሎ ያበራውን የፍቅር ነበልባል በስፋት እንዲያበሩ በአገልግሎት በውይይትና በእምነት ሕይወት ለዚህ አስደናቂ ወጣት ትውልድ ተአማኒ ሞዴሎችና ጥበበኛ መሪዎች እንዲሆኑ አሳስበዋል። ቅዱስነታቸው በመከተልም ለህፃናት ለታዳጊዎችና ለወጣቶች በሰጡት የማበረታቻ ቃላት እድገታቸውን በፍቅር ለሚንከባከቡት ሰዎች እምነት እንዲኖራቸው በህይወት ዘመናቸው እምነታቸውን በተሰቀለው ከሞት በተነሳው በሚያድናቸው ንጻ በሚያወጣቸው በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ እንዲያደርጉ ተማጽነው ኢየሱስ ክርስቶስ የማይተወን ወይም የማይጥለን ወዳጃችን የሚረዳንና ሁልጊዜም ከጎናችን የሚሆን ወንድማችን ነው ሲሉ አስረድተዋል። በእመቤታችን ቅድስት ድንግል ማርያም እጅ በኩል የሰውን ዘር ሁሉ ለኢየሱስ ክርስቶስ እንክብካቤ እንደምናደርግ ከእርሱ ጋር በመሆን በጸጋው ስንታገዝ መልካም ነገርን ከማድረግ ሊያግደን የሚችል ምንም ነገር እንደሌለና የሰላም ተስፋ ዚህም ሆነ በየትኛውም ቦታ እንደሚፈጸም እርግጠኞች ነን ሲሉ ቅዱስነታቸው አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም የበጎ አድራጎት ሠራተኞችን በጸሎታቸው በማስታወስ ቡራኪያቸውን እንደሚሰጧቸው በማረጋገጥ የፖምፔይ ቅዱስ መቁጠሪያ ንግሥትና ቅዱስ ባርቶሎ ሆይ ስለ እኛ ጸልዩልን በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ሚያዝያ 30 2018 ዓመተ ምሕረት ዝግጅታችን ነው። በኢየሩሳሌም ለሰባ ዓመታት ያህል ለዕብራይስጥ ቋንቋ ተናጋሪ ካቶሊኮች ሐዋርያዊ አገልግሎት መሰጠቱ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በእስራኤል ውስጥ የሚገኘው ለዕብራይስጥ ቋንቋ ተናጋሪ ካቶሊካውያን የተቋቋመው የቅዱስ ያዕቆብ ሐዋርያዊ አስተዳደር የተመሠረተበትን 70ኛ ዓመት እያከበረ እንደሚገኝ ተነግሯል። ሚያዝያ 24 ቀን 2018 ዓመተ ምህረት በኢየሩሳሌም በሚገኘው የኖትርዳም ማዕከል በተከበረው የቅዱስ ያዕቆብ ሐዋርያዊ አስተዳደር የዩቤልዩ ክብረ በዓል ላይ 350 የሚደርሱ ምእመናንና ተጋባዥ እንግዶች የተገኙ ሲሆን የላቲን የኢየሩሳሌም ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላ በዚህ ዓመታዊ የሐዋርያዊ ቅዱስ ያዕቆብ ክብረ በዓል ላይ በተከበረው የኢዮቢሉ በዓል ወቅት የተካሄደውን መሥዋዕተ ቅዳሴ መምራታቸው ተነግሯል። የቅዱስ ያዕቆብ የሀገረ ስብከት በእስራኤል ውስጥ የቤተ ክርስቲያን መገኘት ልዩ ምልክት እንደሆነ የተነገረ ሲሆን ይህች ቤተ ክርስቲያን በካቶሊክ ቤተ ክርስቲያን ሁለንተናዊነት ላይ ጸንታ የምትገኝ ቢሆንም የዕለት ተዕለት ሕይወት የሚገለጽበትን የዕብራይስጥ ቋንቋ እንደምትጠቀምም ተገልጿል። ይህ ክብረ በዓል የሀገረ ስብከቱ ማኅበረሰብ ሐዋርያዊ አስተዳደሩን ለመሠረቱት ካህናት፣ ገዳማውያትና ምዕመናን ያላቸውን ምስጋና ለመግለጽ ዕድል እንደሰጣቸውም ተመላክቷል። የሰባኛ ዓመት ክብረ በዓሉ አከባበር ሁለት ገጽታ የነበረው ሲሆን ዕለቱን አስመልክቶ ከተደረገው የቅዱስ ቁርባን ስግደት ጎን ለጎን ከሰዓት በኋላ በተደረገው መርሃ ግብር የዝማሬ የግል ምስክርነቶችና በክርስቲያን ሚዲያ ሴንተር የተዘጋጀው ዘጋቢ ፊልም መታየቱም ተገልጿል። እንደ አውሮፓውያን አቆጣጠር ከ2005 እስከ 2008 ዓመተ ምህረት የቅዱስ ያዕቆብ ሀገረ ስብከት አስተዳዳሪ ሆኖ ያገለገሉት ብፁዕ ካርዲናል ፒዛባላ የእስራኤልን ሕዝብ መረዳት እንዲሁም ቤተ ክርስቲያኗን በማገዝና ወደፊት እንድትጓዝ በማድረግ ረገድ ማኅበረሰቦች ስላላቸው ኃላፊነት እውቅና የመስጠትን አስፈላጊነት አበክረው የገለጹ ሲሆን ይህ ግንኙነት ከመቼውም ጊዜ ይበልጥ ዛሬ አስፈላጊ እንደሆነ ገልጸው ሀገረ ስብከቱ ጸንቶ እንዲቆይ ያስቻለው ቤተ ክርስቲያን የምታወጣው እቅድ ብቻም ሳይሆን በጌታችን ኢየሱስ ክርስቶስ ላይ የተገነባ መሠረት ስላላት ነው ብለዋል። በኢዩቤልዩ ክብረ በዓሉ ወቅት እንደተገለጸው ሀገረ ስብከቱ በየቀኑ በሚባል ደረጃ በመተርጎም አብሮነትን በማሳየት በማዳመጥና በማገልገል ተልእኮውን እያከናወነ እንደሚገኝ የተገለጸ ሲሆን ዓላማውም የተለየች ቤተ ክርስቲያንን መገንባት ሳይሆን በጌታችን ኢየሱስ ክርስቶስ ላይ የተመሠረተችውን ቤተ ክርስቲያን ከውስጥ ሆኖ ማገልገል እንደሆነም ተገልጿል። ከዚህም ባሻገር በችሮታም ሆነ በተግዳሮት ልዩነት ውስጥ ቤተ ክርስቲያን አንድ አካል እንጂ የደሴቶች ስብስብ አለመሆኗን በአጽንኦት ተገልጿል። ሀገር ስብከቱ በእስራኤል ውስጥ የሚገኙ የአይሁድና የአይሁድ ተወላጅ ያልሆኑ ምዕመናንን፣ ስደተኞችን፣ የሩሲያ ቋንቋ ተናጋሪ ቡድኖችን እና የአካባቢው ክርስቲያኖችን ጨምሮ በእስራኤል ውስጥ የሚገኙ የዕብራይስጥ ቋንቋ ተናጋሪ ካቶሊካውያንን አንድ ላይ የሚያሰባስብ ሲሆን ማኅበረሰቦቹ በኢየሩሳሌም፣ ቴላቪቭ፣ ጃቫ፣ ሃይፋ፣ ቢኤርሼቫ እና ጢባሪያስ ውስጥ ንቁ ተሳትፎ እንደሚያደርጉም ተገልጿል። 70 ዓመታት ስጦታና በተጨማሪም ኃላፊነት ጭምር ነው ያሉት እንደ አውሮፓውያን አቆጣጠር ከ2021 ጀምሮ የቅዱስ ያዕቆብ ሀገር ስብከት ምክትል አስተዳዳሪ የሆኑት አባ ፒዮትሮ ኤልዛኮ የማኅበረሰቡ ተግባር የዘመኑን ምልክቶች ለማዳመጥ የሚቀጥለውን ትውልድ ለመንከባከብ ብሎም የእምነት የውይይትና የርኅራኄ ድልድዮችን ለመገንባት ታማኝ ትጉህና ደፋር ሆኖ መቀጠል ነው ሲሉም አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
1: የወጣቶች ዓለም
2: ከወንጌል ልብ ሁሉንም ጉዳይ በተልእኮ ውስጥ ቆልፈን ለማስቀመጥ ብንሞክር መልእክቱን የምናስተላልፍበትን መንገድ ይጎዳዋል። ፈጣን ግንኙነትና አልፎ አልፎ የተዛባ የመገናኛ ብዙሃን ሽፋን ባለበት በዛሬው ዓለም የምንሰብከው መልእክት የመዛባት ወይም እስከዚህም ተፈላጊ ወዳልሆነ ደረጃ ዝቅ የማለት ትልቅ አደጋ ያጋጥማል። በዚህ አይነት የቤተ ክርስቲያን የግብረገብ አስተምሮ አካል የሆኑ አንዳንድ ጉዳዮች የተዛባ ትርጓሜ ይኖራቸዋል። ትልቁ ችግር የምንሰብከው መልእክት ጠቃሚ ቢሆንም የክርስቶስን መሠረታዊ ሐሳብ በራሳቸው ማስተላለፍ በማይችሉ እስከዚህም ተፈላጊ ካልሆኑ ጉዳዮች ጋር የሚመሳሰል ይሆናል። አድማጮቻችን ስለምናገረው ነገር መነሻ ሁሉ ያውቃሉ ወይም የምንለው ነገር ለወንጌል መሠረታዊ ሐሳብ ከመሰጠው ትርጉም ውበትና ሰውን የመሳብ ጋር የማገናኘት ብቃት አላቸው ብለን መገመት የለብንም። ሐዋራዊ አገልግሎት በተልእኮ ስልቱ በጥብቅ የሚጫኑ እርስ በርስ በማይገናኙ አያሌ አስተምሮች ስርጭት ላይ የተጠመዱ አይደሉም። ማንንም የማስቀር ወይም የማገልልና ሁሉንም ሰው የሚደርስ ሐዋራዊ ግብና የተልእኮ ስልት ስንቀበል መልእክቱ በመሠረታዊ ነገሮች ይበልጥ ውብ፣ ታላቅ፣ ማራኪና አስፈላጊ በሆኑ ጉዳዮች ላይ ማትኮር ይኖርበታል። መልእክቱ ቀላል ነገር ግን ጥልቀቱንና እውነቱን የያዘ ብሎም ይበልጥ ኃያልና አሳማኝ ሊሆን ይገባል። ሁሉም የተገለጡ እውነቶች የሚመጡት ከመለኮታዊ ምንጭ ስለሆነ በተመሳሳይ መልኩ የሚታመኑ ናቸው። ሆኖም አንዳንዶቹ የወንጌልን መሠረታዊ ሐሳብ በቀጥታ ለመግለጽ አስፈላጊ ናቸው። በዚህ መሠረታዊ ፍሬ ነገር ውስጥ ጎልቶ የሚበራው በሞቱና ከሞታን ተለይቶ በተነሳው ኢየሱስ ክርስቶስ የተገለጠው የእግዚአብሔር ልጅ ፍቅር ነው። በዚህ ረገድ ሁለተኛው የቫቲካን ጉባኤ እንዳብራራው በካቶሊካዊ አስተምሮ ውስጥ የእውነቶች ሥርዓት ወይም ደረጃ አለ። ምክንያቱም ከክርስትና እምነት መሠረት ጋር ያላቸው ግንኙነት የተለያየ ነውና። ይህ እውነታ የእምነት ቀኖናዎችንም ሆነ ግብረ ገባዊ አስተምሮዋን ጨምሮ መላውን የቤተ ክርስቲያንን አስተምሮ ስብስብ ይመለከታል። ቅዱስ ቶማስ አኩናንስ እንዳስተማረው የቤተ ክርስቲያን የግብረ ገብ አስተምሮ ለከፍተኛ ግብረ ገባዊ አስተሳሰቦችም ሆነ ከእነርሱ በሚገኙ ተግባሮች አንጻር የራሱ የሆነ ደረጃ አለው። ከሁሉ በላይ የሚጠቅመው በፍቅር የሚገለጸው እምነት ነው። በጋላትያ መልእክት ምዕራፍ 5 ከቁጥር 6 ለባልንጀራ ከሚደረጉ የፍቅር ሥራዎች ውስጥ መንፈሳዊ ጸጋ ፍጹም ውጫዊ መገለጫ ነው። የአዲሱ ትእዛዝ መሠረት በፍቅር በሚሠራ እምነት የተገለጠው የመንፈስ ቅዱስ ጸጋ ነው። በመሆኑ ቅዱስ ቶማስ እንዳብራራው ውጫዊ ሥራዎችን በተመለከተ ምሕረት ከበጎ ሥራዎች ሁሉ የበለጠ ነው። ምሕረት በራሱ ከበጎ ሥራዎች ሁሉ ይበልጣል፣ ምክንያቱም ሌሎቹ የሚዞሩት በእርሱ ዙሪያ ነውና፣ ከዚህም በላይ የእነርሱን ጉድለት ይሞላል። ይህ በተለይ የላቀ ግብረ ገባዊ ሥራን ይመለከታል። ምሕረት ለእግዚአብሔር የተገባ ነውና በእርሱም አማካይነት የእርሱ ሁሉን ቻይነት በከፍተኛ ደረጃ ይገለጣል። በሰብአዊ ውስንነቶች ውስጥ ያለ ተልእኮ። ቤተ ክርስቲያን ራሷ ልዑክ ደቀ መዛሙር ናት። የተገለጠውን ቃል በመተርጎምና እውነትን በመረዳት ረገድ እድገት ያስፈልጋታል። የቤተ ክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ሥራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማኅበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተ ክርስቲያን ለማስተማር ተልእኮዋ ጠቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለሚረዱ ማኅበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተ ክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይጠናሉ፣ ይተነተናሉ። በፍልስፍናና በነገረ መለኮትም በሐዋራዊ ሥራ ውስጥ የሚንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላችሁም የእግዚአብሔር ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና። ሁሉም የሚጠብቀውና ለማይታይ ነገር ምንም መንገድ የማይከፍቱ ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህ የማይፈለግና አደናጋሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዝሃነት የወንጌልን የማያልቅ ሀብት የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬው ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጡ እውነቶችን አጉልቶ በሚያስታውቅ ቋንቋ የመገለጫ መንገዶችን ያለ መታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው፣ እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለእነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ እውነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸውን አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ እነርሱ ቤተ ክርስቲያናዊ ያልሆኑ የተሳሳተ ባዕድ አምልኮ ወይም ሰብአዊ ግምት እንሰጣቸዋለን። በዚህ አይነት ይዘቱን በማስተላለፍ ፋንታ ቅርጹ ላይ እናተኩራለን። ይህ ትልቁ አደጋ ነው። እውነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የእነዚህ የአገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉም የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በምታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሠረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሠረት ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስተላለፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኳናንስ እንዳመለከተው ክርስቶስና ሐዋርያት ለሕዝብ እግዚአብሔር የሰጧቸው መምሪያዎችም በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውግስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች በምእመናን ኑሮ ላይ ሸክም እንዳይሆኑ እና እግዚአብሔር በምሕረቱ ነፃ እንድንሆን ፍቃድ ሆኖ ሳለ ሃይማኖታችንን የባርነት ዓይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ታዲሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርበታል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን እውነት ደግነትና ብርሃን አይተውም። የወንጌልን እውነት በተወሰነ አግባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። የልዑክ ልብ እነዚህን ውስንነቶች ያውቃል። ራሱን ከደካሞች ጋር ደካማ አድርጋል። ከሁሉም ጋር ሁሉን ይሆናል። በአንደኛ ቆሮንቶስ መልእክት ምዕራፍ 9 ከቁጥር 22 ራሱን ጨርሶ አያርቅም፣ የራሱን ደህንነት አያስቀድምም፣ በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳን ጫማዎቹ በመንገድ ላይ ቢጨቀዩም ሁልጊዜ መልካም ነገር ያደርጋል። ምንጭ፣ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለ መስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 33 እስከ 45 ድረስ የተወሰደ ነው።
1: የወጣቱ ዓለም
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ሚያዝያ 30 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 1 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ጥላቻን እንዲያረግብና የዓለም መሪዎች ልብ እንዲከፍት መጸለያቸውን በቀዳሚው ዜናችን እናቀርብላችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የኔፕልስ ከተማ የሰላም መወያያ መድረክ እንድትሆን ማሳሰባቸውን በሁለተኛው ዜናችን እናቀርብላችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው ምግብ እንዲያገኝ መጸለይ እንደሚገባ ማሳሰባቸውን በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ጥላቻን እንዲያረግብና የዓለም መሪዎች ልብ እንዲከፍት መጸለያቸው ተገለጸ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የጣሊያን ውስጥ ሐዋርያዊ ጉብኝት ለማድረግ የደቡብ ጣሊያን ከተማ ወደ ሆነች ፖምፔይ ተጉዘዋል። ቅዱስነታቸው በፖምፔይ ባቀረቡት የመስዋዕተ ቅዳሴ ጸሎት በአገራት ውስጥ ከባድ ጥፋት እያስከተሉ ያሉ በርካታ ጦርነቶች መኖራቸውን አስታውሰው የእግዚአብሔር ምሕረት ልባችንንና ዓለማችንን በሰላም ይሙላው ሲሉ ጸሎታቸውን አድርሰዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ሚያዝያ 30 2018 ዓመተ ምሕረት የደቡብ ጣሊያን ከተሞችን ፖምፔይንና ኔፕልስን በመጎብኘት የሐዋርያዊ መንበር ሥልጣናቸውን የመጀመሪያ ዓመት አክብረዋል። በፖምፔይ በሚገኝ የመቁጠሪያ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ፊት ለፊት ባለው አደባባይ ላይ መሥዋዕተ ቅዳሴን በማቅረብ ከአንድ ዓመት በፊት የፖምፔይ የመቁጠሪያ እመቤታችን ማርያም ክብረ በዓል ዕለት ለሐዋርያዊ መንበር መመረጣቸውን አስታውሰዋል። ቅዱስነታቸው በመሥዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን ሐዋርያዊ አገልግሎቴን በቅድስት ድንግል ማርያም ጥበቃ ስር ለማድረግ ወደዚህ ስፍራ መምጣት ነበረብኝ ሲሉ ተናግረው፣ ከዚህም በላይ ሊዮ የሚለው ስማቸው ስለ መቁጠሪያ ጸሎት ጥቅም ሰፊ አስተምሮችን ያዘጋጁት የርዕሰ ሊቃነ ጳጳሳት ሊዮ 13ኛ ፈለግ እንዲከተል ያደርገኛል ብለዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ79 ዓመተ ምህረት በቬሱቪየስ ተራራ ላይ የሚገኘውን የቅዱስ ባርቶሎ ሎንጎንና የባለቤታቸውን ማሪያ ፈርናራሮ ደ ፉስኮን ውርስ አስታውሰው፣ ይህ ውርስ በሱቪየስ ተራራ ላይ የተከሰተ ፍንዳታ ታላቅ ስልጣኔ የታየበት እንደነበር አስታውሰዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ2003 ዓመተ ምህረት በተከበረው የመቁጠሪያ ዓመት መጨረሻ ላይ ወደ ቤተ መቅደሱ የመጡት የቅዱስ ዮሐንስ ጳውሎስ ዳግማዊ ቃላትን በማስታወስ ባሰሙት ቃለ ምዕዳን ዛሬ ልክ እንደ ጥንታዊው ፖምፔይ ዘመን ከክርስቲያናዊ እሴቶች ለሚርቅና ትዝታውንም ለሚያጣ ማኅበረሰብ ክርስቶስን መስበክ አስፈላጊ ነው ብለዋል። ወደ ብስራተ ገብርኤል ጸሎት የተመለሱት ቅዱስነታቸው ይህ ጸሎት የደስታ ግብዣ እንደሆነ ተናግረው የመልአኩ ቃላት የእግዚአብሔር ምሕረት በኢየሱስ ክርስቶስ በኩል በኃጢአት ወደ ቆሰለው ዓለማችን መምጣቱን አስታውሰው፣ እንዲሁም ቅድስት ድንግል ማርያም ኢየሱስን ለመቀበል በሚወስደው መንገድ ላይ ቤተ ክርስቲያንን እንድትመራና ኢየሱስንም ሆነ ቤተ ክርስቲያንን የወለደች እርሷ እንደሆነች አስረድተዋል። የመቁጠሪያ ጸሎት ስናቀርብ ለእመቤታችን የምናደርጋቸው የፍቅር ተግባራት ሁሉ ወደ ኢየሱስ ክርስቶስ እንድንመለስና የክርስትና ሕይወት ምንጭና ጫፍ ወደ ሆነው ወደ ቅዱስ ቁርባን የሚያመጣን በመሆኑ ለእግዚአብሔር ያለንን ፍቅር እናድሳለን ብለዋል። የመቁጠሪያ ጸሎት የእመቤታችን ማርያም መልክ ቢኖረውም ነገር ግን የኢየሱስ ክርስቶስና የቅዱስ ቁርባን ልብ አለው ሲሉ አስረድተው፣ በርካታ ክርስቲያኖች በመቁጠሪያ ጸሎት መባረካቸውን አስታውሰው አክለውም የመቁጠሪያ ጸሎት እጅግ አስፈላጊ የሆነውን የክርስቲያን ስነ መለኮት የያዘና ምስጢራዊ ከፍታዎችን መድረስ የሚችል መሆኑን አስረድተዋል። በድንግልናቱ ርኅራኄ ከሚነገረው ቅዱስ ስሙ የበለጠ አስፈላጊ የሆነው ምንድን ነው በማለት ጠይቀው፣ መዳን የምንችለው በሌላ በማንም ሳይሆን በስሙ እንደሆነ በማስረዳት የመቁጠሪያ ጸሎት ልባችንን ዓለምን ለሚያስፈልጉት ነገሮች በተለይም የቤተሰብንና የሰላምን አስፈላጊነት እንደሚያመለክት ተናግረዋል። በዓለማችን ውስጥ እየተካሄዱ ያሉ በርካታ ጦርነቶችን ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህን ጦርነቶች ለማስቆም ፖለቲካዊም ሆነ ኢኮኖሚያዊ እንዲሁም መንፈሳዊና ሃይማኖታዊ የሆኑ አዲስ ቁርጠኝነቶች እንደሚያስፈልጉ ተናግረዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ሰላም በልባችን ውስጥ እንደሚወለድ ገልጸው፣ በየቀኑ የሚደርሰንን የሞት ምስሎች ችላ ማለት ስለማይቻል ሁሉም ሰው ለሰላም የመቁጠሪያ ጸሎት እንዲያቀርብ በመጋበዝ በዚህም የእግዚአብሔር መለኮታዊ የፍቅር ኃይል ዓለምን ሊያድን ይችላል ብለዋል። በእመቤታችን ማርያም አማላጅነት ከሰላም አምላክ የሚፈስ ምሕረት ልብን የሚነካ ቂምንና ጥላቻን የሚያስወግድና የወንድማማችነት ጥላቻን የሚሸከም ይሁን ብለዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኔፕልስ ከተማ የሰላም መወያያ መድረክ እንድትሆን አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሐዋርያዊ መንበር ሥልጣናቸው የመጀመሪያ ዓመት መታሰቢያ ባከበሩበት ሚያዝያ 30 2018 ዓመተ ምሕረት በሁለቱ የጣሊያን ከተሞች ፖምፔይና ኔፕልስ ያደረጉትን ሐዋርያዊ ጉብኝት ፈጽመው ወደ መንበራቸው ተመልሰዋል። ጉብኝታቸውን ባጠናቀቁባት ኔፕልስ ላይ ባደረጉት ንግግር በፍትህ በአንድነትና በማኅበራዊ ኃላፊነት ላይ የተመሠረተ ሰላም እንዲሰፍን ጥሪ አቅርበዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሐዋርያዊ ሥልጣናቸው የመጀመሪያ ዓመት መታሰቢያን ባከበሩበት አርብ ዕለት ወደ ፖምፔይና በአቅራቢያው ወደሚገኝ ኔፕልስ ከተማ በመጓዝ በማዕከላዊ ኔፕልስ ከተማ በሚገኝ የፕለቢሽቶ አደባባይ ከተሰበሰቡት በግምት ወደ 50 ሺህ ከሚጠጉ ሰዎች ጋር ተገናኝተው ሰላምታቸውን በማቅረብ ለተደረገላቸው ደማቅ አቀባበል አመስግነዋል። ቅዱስነታቸው ወደ አደባባዩ ሲደርሱ ለሲቪል ባለስልጣናት፣ ለከተማዋ ሊቀ ጳጳስ ብፁዕ ካርዲናል ዶሜኒኮ ባታሊያና ለምእመናን ንግግር ያደረጉ ሲሆን በንግግራቸውም በፍትህ ላይ የተመሰረተ ማህበራዊ ለውጥ፣ አንድነትና በዕለት ተዕለት ህይወት ውስጥ ሰላም እንዲሰፍን ጥሪ አቅርበዋል። ስለ ኤማሁስ ደቀ መዛሙርት በሚናገረው የቅዱስ ወንጌል ክፍል ላይ በማሰላሰል ባሰሙት ንግግር ኔፕልስ በሚያስደንቅ ውበትና በጥልቅ ቁስሎች የምትታወቅ ከተማ እንደሆነች ገልጸው ከከተማው የሚወጡ የውበት፣ የድህነት፣ የፍርሃትና የመገለል ስሜት ድምፆችን ኢየሱስ ክርስቶስን በመንገድ ላይ ካገኙት ከደከሙና ተስፋ ከቆረጡ ደቀ መዛሙርት ጋር አነጻጽረዋል። ብዙውን ጊዜ በድካም በግዴለሽነትና በማኅበራዊ መከፋፈል አውድ ውስጥ የሚገኝ የኔፕልስ ከተማ እንደገና ትርጉም እንዲያገኝ ዜጎችን ጋብዘው ኔፕልስን ያጋጠመውና እያደገ ያለው የቱሪዝም ዘርፍ ከኑሮ አለመመጣጠን ጋር ተያይዞ ወደ ሰፊው ኢኮኖሚያዊ ተሳትፎ ያልተለወጠ መሆኑን አስታውሰዋል። ሥራ አጥነት፣ ትምህርት ማቋረጥ፣ የአገልግሎት እጥረትና የተደራጀ ወንጀል ተጽዕኖ ከተማውን ከሚነኩ ችግሮች ውስጥ ጥቂቶቹ እንደሆኑ ጠቁመው በዚህ አውድ ውስጥ እምነትን፣ ደህንነትንና የተለያዩ መልካም ዕድሎችን ወደ ነበሩበት ለመመለስ የመንግሥት ተቋማት መኖር አስፈላጊ እንደሆነ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለፍትህ፣ ለእውነትና ለክብር በጸጥታ የሚሰሩትን የኔፕልስ ከተማ በርካታ ጠንካራ ሠራተኞችን ወንዶችንና ሴቶችን አወድሰው ጥረታቸው አንድ ላይ ሆኖ መላውን ማኅበራዊ መዋቅር የሚያጠናክር መልካም የጋራ ትስስር ሊሆን እንደሚገባ አሳስበዋል። ቤተ ክርስቲያኒቱ በከተማው ውስጥ የኅብረት ትስስር መሆኗን ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይም የሲቪል ተቋማትን፣ ቤተ ክርስቲያንንና የሲቪል ማኅበረሰብን በሚያካትት የትምህርት ስምምነት ላይ ያላትን ከፍተኛ ሚና አጉልተው በመግለጽ ይህ ትብብር ለከተማዋ የወደፊት ዕጣ ፈንታ የጋራ ተልዕኮ በመሆን መጠናከር እንዳለበት አጥብቀው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የንግግራቸው ማዕከላዊ ጭብጥ የሆነውን ሰላምን በማስመልከት ባስተላለፉት መልእክት ኔፕልስ ውበቷን በፎቶግራፍ የምታሳይ ከተማ ብቻ ሳትሆን ነገር ግን የሰላም መወያያ መድረክ እንድትሆን መጠራቷን ገልጸው እርቅ በዕለት ተዕለት ግንኙነቶች በተጨባጭ የፍትህና የትምህርት ተግባራት የሚገነባ መሆኑን በማስረዳት ፍትህ ያለ ሰላምና ያለ በጎ አድራጎትም የተሟላ ሊሆን እንደማይችል አረጋግጠዋል። በተጨባጭ የሚገለጹ የተስፋ ምልክቶች መኖራቸውን የጠቆሙት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአደጋ ተጋላጭ ለሆኑና ለተቸገሩ ሰዎች የሚዘጋጅ የድጋፍ መስጫ ማዕከላትን ጨምሮ ለእንክብካቤና ለአዲስ ሕይወት ጅምር የሚያግዙ ቦታዎች የሰላም ሕያው መግለጫዎች መሆናቸውን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲሁም ኔፕልስን በባህልና በሃይማኖት መካከል ለሚደረግ ውይይት ዋና መድረክ ለማድረግ የተደረገውን ጥረት አድንቀው የከተማዋን ስደተኞችንና ጥገኝነት ጠያቂዎችን የመቀበል ረጅም ባህል አስታውሰው ይህም ድንገተኛ ምላሽ ሳይሆን የእርስ በርስ ግንኙነትና የጋራ መበልጸጊያ መንገድ እንደሆነ አስረድተዋል። የወጣቶችን ሚና በማስመልከት በተደጋጋሚ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች ለህብረተሰቡ ሸክም ከመሆን ይልቅ የተሃድሶ ሂደት ዋና ተዋናይ መሆናቸውን ተናግረው ከባህላዊ ውጥኖች እስከ ቁምስና ተነሳሽነቶችና የበጎ አድራጎት አገልግሎቶች ድረስ የኔፕልስ ከተማ ወጣቶች የታደሰች ከተማና የታደሰች ቤተ ክርስቲያን ምልክቶች እንደሆኑ ተናግረዋል። በጉብኝታቸው ማጠቃለያም የኔፕልስ ከተማ ሕዝብን ለእመቤታችን ቅድስት ድንግል ማርያምና የከተማዋ ተወዳጅ ጠባቂ ለሆነው ቅዱስ ጄናሩ አማላጅነት በማቅረብ ሕዝቡ በድፍረትና በተስፋ አብሮ እንዲጓዝ ብርታትን ተመኝተውለታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው ምግብ እንዲኖረው መጸለይ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለግንቦት ወር የሚሆን የጸሎት ሐሳብ ይፋ አድርገዋል። በዚህ የጸሎት ሐሳባቸው ብዙ ምግብ እየባከነ ባለበት ወቅት በሚሊዮን የሚቆጠሩ ወንድሞችና እህቶች በረሃብ እንደሚሰቃዩ በማሰብ በዓለም ዙሪያ የሚገኙ ካቶሊካዊ ምዕመናን ሁሉም ሰው ምግብ ያገኝ ዘንድ በግንቦት ወር በጸሎት እንዲተባበሩ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከርዕሰ ሊቃነ ጳጳሳት ጋር ጸልዩ በሚለው ወርሃዊ ዓለም አቀፍ የጸሎት ማስተባበሪያ የቪዲዮ መልእክታቸው በሚሊዮን የሚቆጠሩ ወንድሞችና እህቶች በረሃብ እየተሰቃዩ መሆናቸውን በሐዘን አስታውሰው ሁሉም ሰው ምግብ እንዲያገኝ በግንቦት ወር ካቶሊካውያን ምዕመናን በሙሉ በጸሎት እንዲተባበሯቸው አደራ ብለዋል።
በማዕዶቻችን ላይ ብዙ ምግብ እየተበላሸ ይገኛል በማለት ባዝን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ግንዛቤ በልባችን ውስጥ እንዲፈጠር በየዕለቱ ለምናገኘው ምግብ ምስጋናችንን እንድናቀርብ ከሌሎች ጋር በደስታ መጋራትንና ካንተ ዘንድ የተላከልን ስጦታ መሆኑን በመገንዘብ የምድርን ፍሬዎች ለመንከባከብ አግዘን በማለት ጸሎታቸውን አቅርበዋል። ኢየሱስ ሆይ በማህበረሰቦቻችን ውስጥ የሚታየው የራስ ወዳድነት አመክኖን ወደ አንድነት ባህል መለወጥ እንድንችል አግዘን ሲሉ ጸልየው ይህም ግንዛቤዎቻችንን የምግብ ማከማቻዎቻችንን ጨዋነት የተሞላበትንና ኃላፊነት የሚሰማው ያኗኗር ዘይቤን እንደሚያካትት አስረድተዋል። የምትወደው ልጅህን ኢየሱስ ክርስቶስን የተቆረሰውን ዳቦ ለዓለም የላክልን እግዚአብሔር ሆይ ለፍትህ የተራበና ለወንድማማችነት የተጠማ አዲስ ልብ ስጠን። ማንም ሰው ከጋራ ማዕድ እንዳይገለል መንፈስህ የዕለት ጉርስን እንደ ፍጆታ ሳይሆን እንደ ህብረትና እንክብካቤ ምልክት እንድንመለከተው ያስተምረን ሲሉ ጸሎታቸውን አቅርበዋል። በዓለም የምግብ ፕሮግራም የ2026 ዓመተ ምህረት እይታ መሰረት በዚህ ዓመት 318 ሚሊዮን ሰዎችን የምግብ ቀውስ ወይም ከዚያ የከፋ ሁኔታ እንደሚያጋጥማቸው ገልጾ በመካከለኛው ምስራቅ የተከሰተው ግጭት በዚህ ዓመት አጋማሽ በፊት ተጨማሪ 45 ሚሊዮን ሰዎችን ለከባድ ረሃብ ሊዳርግ እንደሚችል አስጠንቅቋል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት መረብ ዳይሬክተር የሆኑት አባ ክርስቶባል ፎነስ ከቪዲዮ ቅንብር ጋር በሰጡት ጋዜጣዊ መግለጫ ላይ እንደገለጹት የጸሎት ዓላማው እጅግ ግልጽና ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልብ የመነጨ መሆኑን ተናግረው በዓለም ላይ የሚገኙ ብዙ ሰዎች ምግብን የመሰለ አስፈላጊና ሰብአዊ ነገርን ማግኘት አለመቻላቸው እጅግ እንዳሳዘናቸው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው ለችግሩ ግድ የለሽ ሆኖ እንዳይቀጥል ነገር ግን በቅድሚያ በጸሎት ከዚያም በተጨባጭ የርኅራይ ምልክቶች ቆራጥ እርምጃ እንዲወስድ የሚጠይቁትም ለዚህ ነው ሲሉ አባ ክርስቶባል ተናግረዋል።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 1 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናስደምጣችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮዎችና ተግዳሮቶች በሚል ንዑስ ርዕስ ከአንቀጽ 29 እስከ አንቀጽ 35 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ፍቅር በቤተሰብ ውስጥ የቤተሰቦች ተሞክሮችና ተግዳሮቶች። የቤተሰብ ደህንነት ለዓለምም ሆነ ለቤተ ክርስቲያን የወደፊት እድል ወሳኝ ነው። ስለ ጋብቻና ቤተሰብ እንዲሁም ጋብቻና ቤተሰብ አሁን ስላሉባቸው ችግሮችና ተግዳሮቶች አያሌ ጥናቶች ተካሂደዋል። የመንፈስ ቅዱስ ጥሪና ፍላጎት በታሪክ ክስተቶች ውስጥ እያስተጋባ ስለሆነ እኛም በተጨባጭ ሁኔታዎች ላይ ማትኮር ይኖርብናል። በእነዚህም ክስተቶች አማካይነት ቤተ ክርስቲያንም የጋብቻንና የቤተሰብን ጥልቅ ምስጢር ይበልጥ ወደ ማወቅ ልትደርስ ትችላለች። እዚህ ላይ ዛሬ ስለ ቤተሰብ የምንነገረውን ነገር ሁሉ ለማቅረብ አልሞክርም። ይሁን እንጂ የሲኖዶሱ አባቶች በመላው ዓለም ያለውን የቤተሰቦች ሁኔታ የመረመሩ ስለሆነ ከእነርሱ ሐዋርያዊ ምልከታዎች አንዳንዶቹንና ከራሴም ተሞክሮ ያገኘኋቸውን አንዳንድ ስጋቶች ማቅረብ ተገቢ ነው ብዬ አስባለሁ። አሁን ያለው ቤተሰብ ሁኔታ ለክርስቶስ ትምህርት ታማኝ ሆነን ዛሬ ቤተሰብ የሚገኝበት ሁኔታ ከነውስብስብነቱ ከብርሃናዊና ከጨለማ ጎኖቹ ጭምር እናያለን። የዘመናችን የሥነ ሰውና የባህል ለውጦች የሕይወትንም ገጽታዎች ሁሉ ስለምነኩ ትንተናና ዘርፈ ብዙ አቀራረብን ይሻሉ። ከብዙ አስርት ዓመታት በፊት የስፔን ጳጳሳት እንዳመለከቱት ቤተሰቦች ተግባራትን፣ ኃላፊነትንና ሥራን በእኩልነት በማከፋፈል ሸል ያለ ነጻነት ለመቀዳጀት ችለዋል። በእርግጥም በባልና ምስት መካከል ላለው ግላዊ ግንኙነት ትልቅ ትኩረት መስጠቱ የቤተሰብን ሕይወት ይበልጥ ሰባዊ ያደርገዋል። ከዚህ ሌላ የዛሬ ኅብረተሰብም ሆነ መጪው ኅብረተሰብ አሮጌዎችን ቅርጾችና ምሳሌዎች ያለ ነቀፋ እንዲቀጥል አይፈቀድም። እንዲሁም ግለሰቦች በግላዊም ሆነ በቤተሰብ ሕይወት ውስጥ ከማኅበራዊ መዋቅሮች የሚያገኙት ድጋፍ ካለፈው ጊዜ እያነሰ መምጣቱን ከሥነ ሰውና ከባህል ለውጦች መሠረታዊ አቅጣጫዎች በግልጽ ማየት ይቻላል። በሌላ በኩል የቤተሰብን ትስስር የማያላላውና እያንዳንዱ የቤተሰብ አባል ነጥሎ የሚያየው በእያንዳንዱ ሁኔታዎችም የአንድ ሰው ኃላፊነት ፍጹም ተብሎ በሚገመቱ የግል ምኞቶች ልክ ይወስናል ወደሚል አስተሳሰብ የሚመራው ከልክ ያለፈ ግለኝነት ለሚያስከትለው ከፍተኛ አደጋ እኩል ግምት መስጠት ያስፈልጋል። ከመጠን ባለፈ የግለኝነት ባህል የተፈጠሩ ውጥረቶች ከሀብትና ከምቾት ጋር ተዳምሮ በቤተሰብ ውስጥ መቻቻል እንዳይኖርና ጥላቻ እንዲነግስ ያደርጋሉ። እዚህ ላይ የዛሬ ዘመን ፈጣን የሕይወት ለውጦችን ጭንቀትንና የኅብረተሰብና የሥራ አደረጃጀትን ለማካተት ይወዳሉ። ምክንያቱም እነዚህ ሁሉ ውሳኔዎችን የሚከለከሉ ባህላዊ ምክንያቶች ናቸው። እንደዚሁም ሰፊ የሆነ ጥርጣሬና አሻሚ ሁኔታ ያጋጥመናል። ለምሳሌ ከተራ መመሳሰል ይልቅ ወደ እርግጠኝነት ለሚያዘነብል ግለኝነት ዋጋ እንሰጠዋለን። ይህ ሁኔታ ግብታዊነትንና የሰዎችን ክህሎት በተሻለ መልኩ መጠቀምን የሚያበረታታ ቢሆንም አቅጣጫውን ከሳቴ ግን የማያበርድ ጥርጣሬ፣ የቁርጠኝነት ፍርሃት፣ የራስ ወዳድነትና የእብሪት አስተሳሰብን ሊያስፋፋ ይችላል። የመምረጥ ነጻነት ሕይወታችንን ለማቀድና ራሳችንን ለማብቃት ያስችለናል። ሆኖም ይህ ነጻነት ክቡር ዓላማ ያለው ወይም ግላዊ ስለ ምግባር የተላበሰ ካልሆነ ራሴን ለሌሎች አሳልፎ የመስጠት ፍላጎትን ይሸረሽረዋል። በእርግጥ ጋብቻዎች እየቀነሱ በመጡባቸው በርካታ አገሮች ለብቻ መኖርን የሚመርጡ ወይም በደባልነት ሳይኖሩ ጉዞአቸውን አብሮ ለማሳለፍ የሚፈልጉ ሰዎች ቁጥራቸው እያደገ መጥቷል። ከዚህ ሌላ ፍትሕን በተመለከተ አስተሳሰብ ሁኔታዎች መኖራቸውን ልብ እንበል። መግባባት ከሌለ ይህ ሁኔታ ዜጎችን በአገልግሎት አሰጣጥ ላይ ብቻ ያተኮሩ ደንበኞች ሊያደርጋቸው ይችላል። እነዚህ ምክንያቶች ስለ ቤተሰብ ያለንን ግንዛቤ በምነኩበት ጊዜ እንደ አመቺነቱ የሚጠቅም መገናኛ ጣቢያ ወይም መብቶች በግል ምኞትና ሁኔታ በመዋዥቁ ግንኙነቶች ውስጥ የሚከበሩበት ድባብ ይፈጥራል።
በመጨረሻም ባሁኑ ጊዜ አጣጫ የሚያሳዩ ኡነቶች እሴቶችና መሪዎች የለሉና ሁሉም ነገር የሚቻልና የተፈቀደ ይመስል ኡነተኛ ነጻነትንና እያንዳንዱ ግለሰብ እንደፈለገ መሆን ይችላል ከመለው አስተሳሰብ ጋር ማምታታት ቀላል ነገር ሆኗል። የማይመች ወይም አድካሚ መስሎ በሚታይበት ጊዜ ሁሉ ለግላዊና መረጋጋት ለሰፈነበት የጋብቻ ዓላማ ዝግጁ የመሆን ሁኔታ ወደ ጎን ገሸሽ ያደርጋል። የብቸኝነት ፍርሃትና የመረጋጋትና የታማኝነት ፍላጎት እያደገ ከመጣውና ግላዊ ግቦች እንዳይሳኩ በሚያደርግ የግንኙነት ወጥመድ ላለመያዝ ካለው ፍርሃት ጋር አብሮ ይኖራል። እንደ ክርስቲያን የዘመኑን ስሜቶች ለመሸሽ ወይም ዘመናዊ ለመምሰል ወይም በሰባዊና ግብረገባዊ ጉድለቶች ምክንያት በመደርስ ተስፋ መቁረጥ ብቻ ጋብቻን መደገፋችንን ማቆም አንችልም። ያለበለዚያ ለዓለም መስጠት ያለብንና የምንችለውን እሴት ሳንሰጥ እንቀራለን። ነገሮች ይለዋወጣሉ በሚል እሳቤ ብቻ ባሁኑ ጊዜ የሚታዩ ክፉ ነገሮችን ማውገዝ ብቻ ትርጉም እንደማይኖረው ግልጽ ነው። ስልጣን አለኝ ብሎ ብቻ ህጎችን በጉልበት ለመጫን መሞከርም አይጠቅምም። ለኛ የሚያስፈልገን ጋብቻንና ቤተሰብን የመረጥንባቸውን ምክንያቶችና ዓላማዎች ለማስረዳት ከዚህም በመነሳት እግዚአብሔር ለሚሰጣቸው ጸጋ በተሻለ መልኩ ምላሽ እንዲሰጡ ወንዶችና ሴቶችን ለመርዳት ይበልጥ ኃላፊነትን የሚሰማውና ለጋስ ጥረት ማድረግ ነው። ከዚህ ሌላ ትሁታንና ሐቀኞች መሆንና አንዳንድ ጊዜ ክርስቲያናዊ እምነታችንን የምናሳይበትና ሌሎች ሰዎችን የምንይዝበት መንገድ ለዛሬው አስቸጋሪ ሁኔታ አስተዋጽኦ እንዳደረገ ማወቅ ያስፈልገናል። በቂና ጤናማ ግለ ሕይወት ማድረግ ያስፈልገናል። ያን ጊዜ ደግሞ ለስነ ተዋልዶ ተግባሩ ብቻ ልዩ ትኩረት ስለምንሰጥ ብዙውን ጊዜ የጋብቻ ትርጉም እርሱም የሚቀርበው በፍቅር የማደግ ጥሪና እርስ በርስ የመረዳዳት ዓላማ ተድበስብሶ ሊቀር ይችላል። ከዚህ በተጨማሪ ለወጣት ተጋቢዎች የራሳቸውን የጊዜ ሁኔታ አስተሳሰባቸውንና ተጨባጭ ፍላጎቶቻቸውን ያገናዘበ ጠንከር ያለ ምክር ሁልጊዜ አልሰጠናቸውም። አልፎ አልፎ ስለጋብቻና እጅግ ረቂቅና ልባዊ ያልሆነ ከእውነተኛ የቤተሰቦች ተጨባጭ ሁኔታዎችና ተግባራዊ ችሎታዎች የራቀ ነገር መለኮታዊ ሐሳብ አቀርበን ይሆናል። ይህ ከልክ ያለፈ ሐሳባዊነት በተለይ በእግዚአብሔር ጸጋ መተማመንን ለመቀስቀስ ባልቻልንበት ሁኔታ ጋብቻን ይበልጥ አጓጊና ማራኪ በማድረግ ፋንታ ተቃራኒውን መልክ እንዲይዝ ያደርገዋል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 1 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ጥላቻን እንዲያረግብና የዓለም መሪዎች ልብ እንዲከፍት መጸለያቸውን በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኔፕልስ ከተማ የሰላም መወያያ መድረክ እንድትሆን ማሳሰባቸውን በሁለተኛው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው ምግብ እንዲያገኝ መጸለይ እንደሚገባ ማሳሰባቸውን በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ጥላቻን እንዲያረግብና የዓለም መሪዎች ልብ እንዲከፍት መጸለያቸው ተገለጸ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የጣሊያን ውስጥ ሐዋርያዊ ጉብኝት ለማድረግ የደቡብ ጣሊያን ከተማ ወደ ሆነች ፖምፔይ ተጉዘዋል። ቅዱስነታቸው በፖምፔይ ባቀረቡት የመስዋዕተ ቅዳሴ ጸሎት በአገራት ውስጥ ከባድ ጥፋት እያስከተሉ ያሉ በርካታ ጦርነቶች መኖራቸውን አስታውሰው የእግዚአብሔር ምሕረት ልባችንንና ዓለማችንን በሰላም ይሙላው ሲሉ ጸሎታቸውን አድርሰዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ሚያዝያ 30 2018 ዓመተ ምሕረት የደቡብ ጣሊያን ከተሞችን ፖምፔይንና ኔፕልስን በመጎብኘት የሐዋርያዊ መንበር ሥልጣናቸውን የመጀመሪያ ዓመት አክብረዋል። በፖምፔይ በሚገኝ የመቁጠሪያ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ፊት ለፊት ባለው አደባባይ ላይ መሥዋዕተ ቅዳሴን በማቅረብ ከአንድ ዓመት በፊት የፖምፔይ የመቁጠሪያ እመቤታችን ማርያም ክብረ በዓል ዕለት ለሐዋርያዊ መንበር መመረጣቸውን አስታውሰዋል። ቅዱስነታቸው በመሥዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን ሐዋርያዊ አገልግሎቴን በቅድስት ድንግል ማርያም ጥበቃ ስር ለማድረግ ወደዚህ ስፍራ መምጣት ነበረብኝ ሲሉ ተናግረው፣ ከዚህም በላይ ሊዮ የሚለው ስማቸው ስለ መቁጠሪያ ጸሎት ጥቅም ሰፊ አስተምሮችን ያዘጋጁት የርዕሰ ሊቃነ ጳጳሳት ሊዮ 13ኛ ፈለግ እንዲከተል ያደርገኛል ብለዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ79 ዓመተ ምህረት በቬሱቪየስ ተራራ ላይ የሚገኘውን የቅዱስ ባርቶሎ ሎንጎንና የባለቤታቸውን ማሪያ ፋርናራሮ ደ ፉስኮን ውርስ አስታውሰው፣ ይህ ውርስ በሱቪየስ ተራራ ላይ የተከሰተ ፍንዳታ ታላቅ ስልጣኔ የታየበት እንደነበር አስታውሰዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ2003 ዓመተ ምህረት በተከበረው የመቁጠሪያ ዓመት መጨረሻ ላይ ወደ ቤተ መቅደሱ የመጡት የቅዱስ ዮሐንስ ጳውሎስ ዳግማዊ ቃላትን በማስታወስ ባሰሙት ቃለ ምዕዳን ዛሬ ልክ እንደ ጥንታዊው ፖምፔይ ዘመን ከክርስቲያናዊ እሴቶች ለሚርቅና ትዝታውንም ለሚያጣ ማኅበረሰብ ክርስቶስን መስበክ አስፈላጊ ነው ብለዋል። ወደ ብስራተ ገብርኤል ጸሎት የተመለሱት ቅዱስነታቸው ይህ ጸሎት የደስታ ግብዣ እንደሆነ ተናግረው የመልአኩ ቃላት የእግዚአብሔር ምሕረት በኢየሱስ ክርስቶስ በኩል በኃጢአት ወደ ቆሰለው ዓለማችን መምጣቱን አስታውሰው፣ እንዲሁም ቅድስት ድንግል ማርያም ኢየሱስን ለመቀበል በሚወስደው መንገድ ላይ ቤተ ክርስቲያንን እንድትመራና ኢየሱስንም ሆነ ቤተ ክርስቲያንን የወለደች እርሷ እንደሆነች አስረድተዋል። የመቁጠሪያ ጸሎት ስናቀርብ ለእመቤታችን የምናደርጋቸው የፍቅር ተግባራት ሁሉ ወደ ኢየሱስ ክርስቶስ እንድንመለስና የክርስትና ሕይወት ምንጭና ጫፍ ወደ ሆነው ወደ ቅዱስ ቁርባን የሚያመጣን በመሆኑ ለእግዚአብሔር ያለንን ፍቅር እናድሳለን ብለዋል። የመቁጠሪያ ጸሎት የእመቤታችን ማርያም መልክ ቢኖረውም ነገር ግን የኢየሱስ ክርስቶስና የቅዱስ ቁርባን ልብ አለው ሲሉ አስረድተው፣ በርካታ ክርስቲያኖች በመቁጠሪያ ጸሎት መባረካቸውን አስታውሰው አክለውም የመቁጠሪያ ጸሎት እጅግ አስፈላጊ የሆነውን የክርስቲያን ስነ መለኮት የያዘና ምስጢራዊ ከፍታዎችን መድረስ የሚችል መሆኑን አስረድተዋል። በድንግልናቱ ርኅራኄ ከሚነገረው ቅዱስ ስሙ የበለጠ አስፈላጊ የሆነው ምንድን ነው በማለት ጠይቀው፣ መዳን የምንችለው በሌላ በማንም ሳይሆን በስሙ እንደሆነ በማስረዳት የመቁጠሪያ ጸሎት ልባችንን ዓለምን ለሚያስፈልጉት ነገሮች በተለይም የቤተሰብንና የሰላምን አስፈላጊነት እንደሚያመለክት ተናግረዋል። በዓለማችን ውስጥ እየተካሄዱ ያሉ በርካታ ጦርነቶችን ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህን ጦርነቶች ለማስቆም ፖለቲካዊም ሆነ ኢኮኖሚያዊ እንዲሁም መንፈሳዊና ሃይማኖታዊ የሆኑ አዲስ ቁርጠኝነቶች እንደሚያስፈልጉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰላም በልባችን ውስጥ እንደሚወለድ ገልጸው፣ በየቀኑ የሚደርሰንን የሞት ምስሎች ችላ ማለት ስለማይቻል ሁሉም ሰው ለሰላም የመቁጠሪያ ጸሎት እንዲያቀርብ በመጋበዝ በዚህም የእግዚአብሔር መለኮታዊ የፍቅር ኃይል ዓለምን ሊያድን ይችላል ብለዋል። በእመቤታችን ማርያም አማላጅነት ከሰላም አምላክ የሚፈስ ምሕረት ልብን የሚነካ ቂምንና ጥላቻን የሚያስወግድና የወንድማማችነት ጥላቻን የሚሸከም ይሁን ብለዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኔፕልስ ከተማ የሰላም መወያያ መድረክ እንድትሆን አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሐዋርያዊ መንበር ሥልጣናቸው የመጀመሪያ ዓመት መታሰቢያ ባከበሩበት ሚያዝያ 30 2018 ዓመተ ምሕረት በሁለቱ የጣሊያን ከተሞች ፖምፔይና ኔፕልስ ያደረጉትን ሐዋርያዊ ጉብኝት ፈጽመው ወደ መንበራቸው ተመልሰዋል። ጉብኝታቸውን ባጠናቀቁባት ኔፕልስ ላይ ባደረጉት ንግግር በፍትሕ በአንድነትና በማኅበራዊ ኃላፊነት ላይ የተመሠረተ ሰላም እንዲሰፍን ጥሪ አቅርበዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሐዋርያዊ ሥልጣናቸው የመጀመሪያ ዓመት መታሰቢያን ባከበሩበት አርብ ዕለት ወደ ፖምፔይና በአቅራቢያው ወደሚገኝ ኔፕልስ ከተማ በመጓዝ በማዕከላዊ ኔፕልስ ከተማ በሚገኝ የፕሌቢሽቶ አደባባይ ከተሰበሰቡት በግምት ወደ 50 ሺህ ከሚጠጉ ሰዎች ጋር ተገናኝተው ሰላምታቸውን በማቅረብ ለተደረገላቸው ደማቅ አቀባበል አመስግነዋል። ቅዱስነታቸው ወደ አደባባዩ ሲደርሱ ለሲቪል ባለስልጣናት፣ ለከተማዋ ሊቀ ጳጳስ ብፁዕ ካርዲናል ዶሚኒኮ ባታሊያና ለምእመናን ንግግር ያደረጉ ሲሆን በንግግራቸውም በፍትህ ላይ የተመሰረተ ማህበራዊ ለውጥ፣ አንድነትና በዕለት ተዕለት ህይወት ውስጥ ሰላም እንዲሰፍን ጥሪ አቀረቡዋል። ስለ ኤማሁስ ደቀ መዛሙርት በሚናገረው የቅዱስ ወንጌል ክፍል ላይ በማሰላሰል ባሰሙት ንግግር ኔፕልስ በሚያስደንቅ ውበትና በጥልቅ ቁስሎች የምትታወቅ ከተማ እንደሆነች ገልጸው ከከተማው የሚወጡ የውበት፣ የድህነት፣ የፍርሃትና የመገለል ስሜት ድምጾችን ኢየሱስ ክርስቶስን በመንገድ ላይ ካገኙት ከደከሙና ተስፋ ከቆረጡ ደቀ መዛሙርት ጋር አነጻጽረዋል። ብዙን ጊዜ በድካም በግዴለሽነትና በማህበራዊ መከፋፈል አውድ ውስጥ የሚገኝ የኔፕልስ ከተማ እንደገና ትርጉም እንዲያገኝ ዜጎችን ጋብዘው ኔፕልስን ያጋጠመውና እያደገ ያለው የቱሪዝም ዘርፍ ከኑሮ አለመመጣጠን ጋር ተያይዞ ወደ ሰፊው ኢኮኖሚያዊ ተሳትፎ ያልተለወጠ መሆኑን አስታውሰዋል። ሥራ አጥነት፣ ትምህርት ማቋረጥ፣ የአገልግሎት እጥረትና የተደራጀ ወንጀል ተጽዕኖ ከተማውን ከሚነኩ ችግሮች ውስጥ ጥቂቶቹ እንደሆኑ ጠቁመው በዚያው ድው ውስጥ እምነትን፣ ደህንነትንና የተለያዩ መልካም እድሎችን ወደ ነበሩበት ለመመለስ የመንግስት ተቋማት መኖር አስፈላጊ እንደሆነ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለፍትህ፣ ለእውነትና ለክብር በጸጥታ የሚሰሩትን የኔፕልስ ከተማ በርካታ ጠንካራ ሠራተኞችን ወንዶችንና ሴቶችን አወድሰው ጥረታቸው አንድ ላይ ሆኖ መላውን ማኅበራዊ መዋቅር የሚያጠናክር መልካም የጋራ ትስስር ሊሆን እንደሚገባ አሳስበዋል። ቤተ ክርስቲያኒቱ በከተማው ውስጥ የህብረት ትስስር መሆኗን ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይም የሲቪል ተቋማትን፣ ቤተ ክርስቲያንንና የሲቪል ማኅበረሰብን በሚያካትት የትምህርት ስምምነት ላይ ያላትን ከፍተኛ ሚና አጉልተው በመግለጽ ይህ ትብብር ለከተማዋ የወደፊት ዕጣ ፈንታ የጋራ ተልዕኮ በመሆን መጠናከር እንዳለበት አጥብቀው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የንግግራቸው ማዕከላዊ ጭብጥ የሆነውን ሰላምን በማስመልከት ባስተላለፉት መልእክት ኔፕልስ ውበቷን በፎቶግራፍ የምታሳይ ከተማ ብቻ ሳትሆን ነገር ግን የሰላም መወያያ መድረክ እንድትሆን መጠራቷን ገልጸው እርቅ በዕለት ተዕለት ግንኙነቶች በተጨባጭ የፍትህና የትምህርት ተግባራት የሚገነባ መሆኑን በማስረዳት ፍትህ ያለ ሰላምና ያለ በጎ አድራጎትም የተሟላ ሊሆን እንደማይችል አረጋግጠዋል። በተጨባጭ የሚገለጹ የተስፋ ምልክቶች መኖራቸውን የጠቆሙት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአደጋ ተጋላጭ ለሆኑና ለተቸገሩ ሰዎች የሚዘጋጅ የድጋፍ መስጫ ማዕከላትን ጨምሮ ለእንክብካቤና ለአዲስ ሕይወት ጅምር የሚያግዙ ቦታዎች የሰላም ሕያው መግለጫዎች መሆናቸውን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲሁም ኔፕልስን በባህልና በሃይማኖት መካከል ለሚደረግ ውይይት ዋና መድረክ ለማድረግ የተደረገውን ጥረት አድንቀው የከተማዋን ስደተኞችንና ጥገኝነት ጠያቂዎችን የመቀበል ረጅም ባህል አስታውሰው ይህም ድንገተኛ ምላሽ ሳይሆን የእርስ በርስ ግንኙነትና የጋራ መበልጸጊያ መንገድ እንደሆነ አስረድተዋል። የወጣቶችን ሚና በማስመልከት በተደጋጋሚ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች ለህብረተሰቡ ሸክም ከመሆን ይልቅ የተሃድሶ ሂደት ዋና ተዋናይ መሆናቸውን ተናግረው ከባህላዊ ውጥኖች እስከ ቁምስና ተነሳሽነቶችና የበጎ አድራጎት አገልግሎቶች ድረስ የኔፕልስ ከተማ ወጣቶች የታደሰች ከተማና የታደሰች ቤተ ክርስቲያን ምልክቶች እንደሆኑ ተናግረዋል። በጉብኝታቸው ማጠቃለያም የኔፕልስ ከተማ ሕዝብን ለእመቤታችን ቅድስት ድንግል ማርያምና የከተማዋ ተወዳጅ ጠባቂ ለሆነው ቅዱስ ጄናሩ አማላጅነት በማቅረብ ሕዝቡ በድፍረትና በተስፋ አብሮ እንዲጓዝ ብርታትን ተመኝተውለታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው ምግብ እንዲኖረው መጸለይ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለግንቦት ወር የሚሆን የጸሎት ሐሳብ ይፋ አድርገዋል። በዚህ የጸሎት ሐሳባቸው ብዙ ምግብ እየባከነ ባለበት ወቅት በሚሊዮን የሚቆጠሩ ወንድሞችና እህቶች በረሃብ እንደሚሰቃዩ በማሰብ በዓለም ዙሪያ የሚገኙ ካቶሊካዊ ምዕመናን ሁሉም ሰው ምግብ ያገኝ ዘንድ በግንቦት ወር በጸሎት እንዲተባበሩ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከርዕሰ ሊቃነ ጳጳሳት ጋር ጸልዩ በሚለው ወርሃዊ ዓለም አቀፍ የጸሎት ማስተባበሪያ የቪዲዮ መልእክታቸው በሚሊዮን የሚቆጠሩ ወንድሞችና እህቶች በረሃብ እየተሰቃዩ መሆናቸውን በሐዘን አስታውሰው ሁሉም ሰው ምግብ እንዲያገኝ በግንቦት ወር ካቶሊካውያን ምዕመናን በሙሉ በጸሎት እንዲተባበሯቸው አደራ ብለዋል።
በማዕዶቻችን ላይ ብዙ ምግብ እየተበላሸ ይገኛል በማለት ባዘን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ግንዛቤ በልባችን ውስጥ እንዲፈጠር በየዕለቱ ለምናገኘው ምግብ ምስጋናችንን እንድናቀርብ ከሌሎች ጋር በደስታ መጋራትንና ካንተ ዘንድ የተላከልን ስጦታ መሆኑን በመገንዘብ የምድርን ፍሬዎች ለመንከባከብ አግዘን በማለት ጸሎታቸውን አቅርበዋል። ኢየሱስ ሆይ በማህበረሰቦቻችን ውስጥ የሚታየው የራስ ወዳድነት አመክኖን ወደ አንድነት ባህል መለወጥ እንድንችል አግዘን ሲሉ ጸልየው ይህም ግንዛቤዎቻችንን የምግብ ማከማቻዎቻችንን ጨዋነት የተሞላበትንና ኃላፊነት የሚስማው ያኗኗር ዘይቤን እንደሚያካትት አስረድተዋል። የምትወደው ልጅህን ኢየሱስ ክርስቶስን የተቆረሰውን ዳቦ ለዓለም የላከልን እግዚአብሔር ሆይ ለፍትህ የተራበና ለወንድማማችነት የተጠማ አዲስ ልብ ስጠን። ማንም ሰው ከጋራ ማዕድ እንዳይገለል መንፈስህ የዕለት ጉርስን እንደ ፍጆታ ሳይሆን እንደ ህብረትና እንክብካቤ ምልክት እንድንመለከተው ያስተምረን ሲሉ ጸሎታቸውን አቅርበዋል። በዓለም የምግብ ፕሮግራም የ2026 ዓመተ ምህረት እይታ መሰረት በዚህ ዓመት 318 ሚሊዮን ሰዎችን የምግብ ቀውስ ወይም ከዚያ የከፋ ሁኔታ እንደሚያጋጥማቸው ገልጾ በመካከለኛው ምስራቅ የተከሰተው ግጭት በዚህ ዓመት አጋማሽ በፊት ተጨማሪ 45 ሚሊዮን ሰዎችን ለከባድ ረሃብ ሊዳርግ እንደሚችል አስጠንቅቋል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት መረብ ዳይሬክተር የሆኑት አባ ክርስቶባል ፎነስ ከቪዲዮ ቅንብር ጋር በሰጡት ጋዜጣዊ መግለጫ ላይ እንደገለጹት የጸሎት ዓላማው እጅግ ግልጽና ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልብ የመነጨ መሆኑን ተናግረው በዓለም ላይ የሚገኙ ብዙ ሰዎች ምግብን የመሰለ አስፈላጊና ሰብአዊ ነገርን ማግኘት አለመቻላቸው እጅግ እንዳሳዘናቸው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው ለችግሩ ግድ የለሽ ሆኖ እንዳይቀጥል ነገር ግን በቅድሚያ በጸሎት ከዚያም በተጨባጭ የርኅራዬ ምልክቶች ቆራጥ እርምጃ እንዲወስድ የሚጠይቁትም ለዚህ ነው ሲሉ አባ ክርስቶባል ተናግረዋል።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 1 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናስደምጣችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት

ተግዳሮቶች የቤተሰብ ደህንነት ለዓለምም ሆነ ለቤተ ክርስቲያን የወደፊት እድል ወሳኝ ነው። ስለ ጋብቻና ቤተሰብ እንዲሁም ጋብቻና ቤተሰብ አሁን ስላሉባቸው ችግሮችና ተግዳሮቶች አያሌ ጥናቶች ተካሂደዋል። የመንፈስ ቅዱስ ጥሪና ፍላጎት በታሪክ ክስተቶች ውስጥ እያስተጋባ ስለሆነ እኛም በተጨባጭ ሁኔታዎች ላይ ማትኮር ይኖርብናል። በነዚህም ክስተቶች አማካይነት ቤተ ክርስቲያንም የጋብቻንና የቤተሰብን ጥልቅ ምስጢር ይበልጥ ወደ ማወቅ ልትደርስ ትችላለች። እዚህ ላይ ዛሬ ስለ ቤተሰብ የምንነገረውን ነገር ሁሉ ለማቅረብ አልሞክርም። ይሁን እንጂ የሲኖዶሱ አባቶች በመላው ዓለም ያለውን የቤተሰቦች ሁኔታ የመረመሩ ስለሆነ ከነርሱ ሐዋርያዊ ምልከታዎች አንዳንዶቹንና ከራሴም ተመክሮ ያገኘኋቸውን አንዳንድ ስጋቶች ማቅረብ ተገቢ ነው ብዬ አስባለሁ። አሁን ያለው ቤተሰብ ሁኔታ ለክርስቶስ ትምህርት ታማኝ ሆነን ዛሬ ቤተሰብ የሚገኝበት ሁኔታ ከነውስብስብነቱ ከብርሃናዊና ከጨለማ ጎኖቹ ጭምር እናያለን። የዘመናችን የሥነ ሰውና የባህል ለውጦች የሕይወትንም ገጽታዎች ሁሉ ስለምነኩ ትንተናና ዘርፈ ብዙ አቀራረብን ይሻሉ። ከብዙ አስርት ዓመታት በፊት የስፔን ጳጳሳት እንዳመለከቱት ቤተሰቦች ተግባራትን፣ ኃላፊነትንና ሥራን በእኩልነት በማከፋፈል ሸል ያለ ነጻነት ለመቀዳጀት ችለዋል። በእርግጥም በባልና ምስት መካከል ላለው ግላዊ ግንኙነት ትልቅ ትኩረት መስጠቱ የቤተሰብን ሕይወት ይበልጥ ሰብአዊ ያደርገዋል። ከዚህ ሌላ የዛሬ ኅብረተሰብም ሆነ መጪው ኅብረተሰብ አሮጌዎችን ቅርጾችና ምሳሌዎች ያለ ነቀፋ እንዲቀጥል አይፈቀድም። እንዲሁም ግለሰቦች በግላዊም ሆነ በቤተሰብ ሕይወት ውስጥ ከማኅበራዊ መዋቅሮች የሚያገኙ ድጋፍ ካለፈው ጊዜ እያነሰ መምጣቱን ከሥነ ሰውና ከባህል ለውጦች መሠረታዊ አቅጣጫዎች በግልጽ ማየት ይቻላል። በሌላ በኩል የቤተሰብን ትስስር የማያውላላውና እያንዳንዱ የቤተሰብ አባል ነጥሎ የሚያየው በእያንዳንዱ ሁኔታዎችም የአንድ ሰው ኃላፊነት ፍጹም ተብሎ በሚገመቱ የግል ምኞቶች ልክ ይወስናል ወደሚል አስተሳሰብ የሚመራው ከልክ ያለፈ ግለኝነት ለሚያስከትለው ከፍተኛ አደጋ እኩል ግምት መስጠት ያስፈልጋል። ከመጠን ባለፈ የግለኝነት ባህል የተፈጠሩ ውጥረቶች ከሀብትና ከምቾት ጋር ተዳምሮ በቤተሰብ ውስጥ መቻቻል እንዳይኖርና ጥላቻ እንዲነግስ ያደርጋሉ። እዚህ ላይ የዛሬ ዘመን ፈጣን የሕይወት ለውጦችን ጭንቀትንና የኅብረተሰብና የሥራ አደረጃጀትን ለማካተት ይወዳሉ። ምክንያቱም እነዚህ ሁሉ ውሳኔዎችን የሚከለከሉ ባህላዊ ምክንያቶች ናቸው። እንደዚሁም ሰፊ የሆነ ጥርጣሬና አሻሚ ሁኔታ ያጋጥመናል። ለምሳሌ ከተራ መመሳሰል ይልቅ ወደ እርግጠኝነት ለሚያዘነብል ግለኝነት ዋጋ እንሰጠዋለን። ይህ ሁኔታ ግብታዊነትንና የሰዎችን ክህሎት በተሻለ መልኩ መጠቀምን የሚያበረታታ ቢሆንም አቅጣጫውን ከሳቲ ግን የማያበርድ ጥርጣሬ፣ የቁርጠኝነት ፍርሃት፣ የራስ ወዳድነትና የእብሪት አስተሳሰብን ሊያስፋፋ ይችላል። የመምረጥ ነጻነት ሕይወታችንን ለማቀድና ራሳችንን ለማብቃት ያስችለናል። ሆኖም ይህ ነጻነት ክቡር ዓላማ ያለው ወይም ግላዊ ስለ ምግባር የተላበሰ ካልሆነ ራሴን ለሌሎች አሳልፎ የመስጠት ፍላጎትን ይሸረሽረዋል። በእርግጥ ጋብቻዎች እየቀነሱ በመጡባቸው በርካታ አገሮች ለብቻ መኖርን የሚመርጡ ወይም በደባልነት ሳይኖሩ ጉዞአቸውን አብሮ ለማሳለፍ የሚፈልጉ ሰዎች ቁጥራቸው እያደገ መጥቷል። ከዚህ ሌላ ፍትሕን በተመለከተ አስተሳሰብ ሁኔታዎች መኖራቸውን ልብ እንበል። መግባባት ከሌለ ይህ ሁኔታ ዜጎችን በአገልግሎት አሰጣጥ ላይ ብቻ ያተኮሩ ደንበኞች ሊያደርጋቸው ይችላል። እነዚህ ምክንያቶች ስለ ቤተሰብ ያለንን ግንዛቤ በምነኩበት ጊዜ እንደ አመቺነቱ የሚጠቅም መገናኛ ጣቢያ ወይም መብቶች በግል ምኞትና ሁኔታ በመዋዥቁ ግንኙነቶች ውስጥ የሚከበሩበት ድባብ ይፈጥራል። በመጨረሻም በአሁኑ ጊዜ አቅጣጫ የሚያሳዩ ሁኔታዎች እሴቶችና መሪዎች የሌሉና ሁሉም ነገር የሚቻልና የተፈቀደ ይመስል እውነተኛ ነጻነትንና እያንዳንዱ ግለሰብ እንደፈለገ መሆን ይችላል ከምለው አስተሳሰብ ጋር ማምታታት ቀላል ነገር ሆኗል።
የማይመች ወይም አድካሚ መስሎ በሚታ

ታይበት ጊዜ ሁሉ ለግላዊና መረጋጋት ለሰፈነበት የጋብቻ ዓላማ ዝግጁ የመሆን ሁኔታ ወደ ጎን ገሸሽ ያደርጋል። የብቸኝነት ፍርሃትና የመረጋጋትና የታማኝነት ፍላጎት እያደገ ከመጣውና ግላዊ ግቦች እንዳይሳኩ በሚያደርግ የግንኙነት ወጥመድ ላለመያዝ ካለው ፍርሃት ጋር አብሮ ይኖራል። እንደ ክርስቲያን የዘመኑን ስሜቶች ለመሸሽ ወይም ዘመናዊ ለመምሰል ወይም በሰባዊና ግብረገባዊ ጉድለቶች ምክንያት በመደርስ ተስፋ መቁረጥ ብቻ ጋብቻን መደገፋችንን ማቆም አንችልም። ያለበለዚያ ለዓለም መስጠት ያለብንና የምንችለውን እሴት ሳንሰጥ እንቀራለን። ነገሮች ይለዋወጣሉ በሚል እሳቤ ብቻ ባሁኑ ጊዜ የሚታዩ ክፉ ነገሮችን ማውገዝ ብቻ ትርጉም እንደማይኖረው ግልጽ ነው። ስልጣን አለኝ ብሎ ብቻ ሕጎችን በጉልበት ለመጫን መሞከርም አይጠቅምም። ለኛ የሚያስፈልገን ጋብቻንና ቤተሰብን የመረጥንባቸውን ምክንያቶችና ዓላማዎች ለማስረዳት ከዚህም በመነሳት እግዚአብሔር ለሚሰጣቸው ጸጋ በተሻለ መልኩ ምላሽ እንዲሰጡ ወንዶችና ሴቶችን ለመርዳት ይበልጥ ኃላፊነትን የሚሰማውና ለጋስ ጥረት ማድረግ ነው። ከዚህ ሌላ ትሁታንና ሐቀኞች መሆንና አንዳንድ ጊዜ ክርስቲያናዊ እምነታችንን የምናሳይበትና ሌሎች ሰዎችን የምንይዝበት መንገድ ለዛሬው አስቸጋሪ ሁኔታ አስተዋጽኦ እንዳደረገ ማወቅ ያስፈልገናል። ብቂና ጤናማ ግለ ሕይወት ማድረግ ያስፈልገናል። ያን ጊዜ ደግሞ ለስነ ተዋልዶ ተግባሩ ብቻ ልዩ ትኩረት ስለምንሰጥ ብዙውን ጊዜ የጋብቻ ትርጉም እርሱም የሚቀርበው በፍቅር የማደግ ጥሪና እርስ በርስ የመረዳዳት ዓላማ ተድበስብሶ ሊቀር ይችላል። ከዚህ በተጨማሪ ለወጣት ተጋቢዎች የራሳቸውን የጊዜ ሁኔታ አስተሳሰባቸውንና ተጨባጭ ፍላጎቶቻቸውን ያገናዘበ ጠንከር ያለ ምክር ሁልጊዜ አልሰጠናቸውም። አልፎ አልፎ ስለ ጋብቻና እጅግ ረቂቅና ልባዊ ያልሆነ ከእውነተኛ የቤተሰቦች ተጨባጭ ሁኔታዎችና ተግባራዊ ችሎታዎች የራቀ ነገር መለኮታዊ ሐሳብ አቀርበን ይሆናል። ይህ ከልክ ያለፈ ሐሳባዊነት በተለይ በእግዚአብሔር ጸጋ መተማመንን ለመቀስቀስ ባልቻልንበት ሁኔታ ጋብቻን ይበልጥ አጓጊና ማራኪ በማድረግ ፋንታ ተቃራኒውን መልክ እንዲይዝ ያደርገዋል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።